ዛይ ኤርትራውያን ካብ ምርብር ፍራይስሪ ድፍሽቱት ጋር ሰንበት ሰንበት ብቋንቋ ትግርኛ ካብ ሰዓት 10 ሳብ 11 ይፍን ፍራይስሪ ድፍሽቱት ጋር ኤሪትሬ ሸረዳ

ክብራት ሰማዕትና እንደገና ሎሚ ዕለት 13 ወርሒ 9/26 እዩ እንትዳ ኣድሒተ ሰሚዐ ፀኒሐ ትማሊ ቅዱስ ዮሃንስ ነይሩ ንኩላትኩም ምእመናን ክርስትና እንቋዕ ኣብ ሓድሽ ዘመነ እዚ ካለንደር ኣብቃዓኩም ኩላኻትኩም ከዓ ኣብዚ ሰናይ ዘመን ሰናይ ሓድሽ ዓመት ብፅቡቅ ክጅምሮ ክትክእሉ ተስፋ እናገበርኩ ናይ ሎም መዓንቲ ቀንዲ መደብና መበል 50 ዓመት ቤት ትምህርቲ ሰውራ ወርቃዊ ይብልዮ ይበዓል ኣሎ ስለዚ ብዛዕባኡ ሕምረት ናይ ሎም መዓንቲ ኣርእስቲ ገርና ክንወስደና ሞ ምክታልኩም ይዕድም በዛ ኣጋጣሚ ቀንዲ ጋሻና ናይ ሎም መዓንቲ ፍፁም ሳሌ ክኸውን ስለዚ ኣብ ፍራንክፈርት ከተማ መበና ከተማ ናዩ ፍራንክፈርት ኣብ ጀርመን ክፅምበል እዩ ስለዚ ብዛዕባ እውን ካልእ ዘሎ ሓበሬታትን ክንዕልል ኢና ምክታልኩም ይዕድም

ቅድሚ ኣብዚ ቀንዲ ኣርእስና ምእታውና ግን ኣገደስቲ ሓበሬታት ኣለዋና ኣቐዲምና ሓበሬታ መበል 65 ዓመት ብረታዊ ቃልሲ ኣብ ዝተፈላለየ ቦታታት ኤርትራን ኤርትራውን ዝቕመጡ እውን ይፅምበል ቀኒዩ ሕጂ ግና እውን ይፅምበል ኣሎ። ስለዚ ኣብዚ ከባቢና እውን መበል 65 ዝፀምብል ሓደ መስከረም ኣብ ከተማ ሽቱትጋርት ብተፃወቲ ሰሚር ስዒድ ሰናይ ብርሃነ ሮቤል ንዕለት 26 ወርሒ 9/2026 ካብ ሰዓት 2 ክሳብ ሰዓት 10 ኸውን እዩ። ኣድራሻ ኣብ ቀፃሊ ክሕበር እዩ። ንዓበይቲ 20 ዩሮ መእተው ዋጋ ምስ ምግቢ ማለት ተምሃሮ 10 ዩሮ ሃገራዊ ሽማግለ ሽቱትጋርድን ከባቢኡን። ስለዚ ዕለት 26 ወርሒ 9/2026 ቆፀራኹም ካብ ሕጂ ንዓ ሓዝዋ ኣብ ሽቱትጋርድን ከባቢኡን ብክብ ዝበለ ክብሪ ክፅምበል እዩ ኣብኡ ይረኽበና። መበል 65 ዓመት ፅምበል ሓደ መስከረም ኣብ ሽቱትጋርድ ምዛ ኣጋጣሚ ንዕለት 19/2026 ንፍራንክፈርት መገሻ ተመዝጊብኩም ዘለኹም ዝብገሰሉ ዕለት ሰዓታት 6:30 ኣብኡ ክትርከብ እዩ። ልክዕ ሰዓት 7 ካብቲ ቦታ ክትብገስ ስለ ዝኾነት ኩልኻትኩም ተጓዓዝቲ ልክዕ ኣብ ሰዓትኩም ክትርከቡ ይላብ ኣለዉ። ስለዚ ዕለት 19 ዝመፅ ዘሎ ሰሙን ምዃን እዩ። ስቀዳም ዕለት 19/2026 ካብ ሰዓት 7 ባቡር ኣውቶቡስ ከይድ ስለ ዝኾነት ኣብ ሰዓትኩም ترخبون

0: እዚ ድሃይ ኤርትራውያን ሽቱጋርድን ከባቢኡን ክቡራት ሰማዕትና ኣብዚ ናይ ሎም ማዓንቲ ምስ ኣቶ ፍጹም ሳህሌ ብኣጋጣሚ መበል 50 ዓመት ወርቃዊ ብልዮ ምስራት ቤት ምሰራ ኢና ንዛርብ ዘለና። ስለዚ እታ ኣቐዲመ ዝሓተትኮ ሕቶ ቅድሚ 10 ዓመት ምስራት ናይ ቤት ምሰራ ኣብ ኤርትራ ኣብ ሜዳ ተፀንቢል ነይሩ። ሽዑ ካብቲ ሓደ ቀንዲ ጨርሑታት እንታይ ነይሩ? እዚ ኩሉ ቃልሲ መስዋዕት ንገብሮ ዘለና እዚ መፃኢ ወለዶ ኣብ ኩናት ከይሽመም ብረት ከየልዕል እዩ ነይሩ። ስለዚ እዚ ጥሙሕ እዚ እዚ ድልየት እዚ እዚ ባህ ግዜ ክሳብ ክንደይ ተተግቢሩ ስለምንታይ ዝብል እዚኣ ፍፅምና ባሃ
1: እወ ምናልባት ቅድሚ ንዓም ላሰይ ምስኣት ከይድ ኮይና ተሰማሓትኒ ሓንቲ ኣብቲ እዋንቲ ቅድሚ ቁርብ ዓመታት ወይ ብፃይ ዋና ፀሓፊ ዝተባሃለት ተቕስላ ናይ ዝኾነት ሃገር ክንምስርት ነፃ ዝኾነት ሃገር ክንምስርት ምዕቡል ኢንዱስትሪ ክህልወና ሕርሻ ውቶትና ክድንፍዕ ዝሰረዓቐ ጥበብ ሓይልን ስነኪነትን ክህልወና ትምህርቲ ኣገዳሲ እዩ። መን ዩ ግራቱ ብጠበንጃ ዝሓርሰ መን ይኸ

ክብራት ሰማዕትና ማርከስ ናይ ሎም ዓንቲ ዝነበረና ቃለ ምልልስ ምስ ፍፁም ሳህሌ ኣብዚ ወዲና ኣለና። ሰናይ ሰንበት ግበረልኩም። ብዚ መፅእ መደባት ክሳብ ንራኸብ ሰናይ ቀን።